እኔ መዛራቴ ስጋዬን ጨርሰው አስቀረኝ ባጥንቴ አመቼም አልወልደው ሀሳብ ተሸክሜ አመቼም አልወልደው ሀሳብ ተሸክሜ መልኬን ላወጠው ተሰበረ ግስሜ